ይዋሻል ዋቆዬ አመጣለሁ ብሎ ዋቆዬ ሰው እንዴት ይዋሻል ዋቆዬ ማበል እንኳን አንተን ዋቆዬ ምድር ያበላሻል ዋቆዬ

ማሪያ እንደው ኮስተር እንደው ቆጣ እንደገና ፈገግ ለስለስ ቱቱዬ ቱቱዬ ምን ላርግሽ ምን ላርግኝ ጌታ ስጭኛ ማማ

መጀመሪያ እንደምናየው ጨበጥ መዳበስ መጓብኘት ትትዬ መጨበጥ ከዛ በኋላ ትትዬ ውይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዜ ከዛ ደግሞ

0: አፈቅርሻለሁ። እንዴት ላድርግ? የእኔ ጌታ እንዴት ልሁንልሽ? የእኔ እመቤት እንዴት ነው? ቆንጆ ነው። ትወጂኛለሽ?
1: አዎ።
0: ታፈቅርኛለሽ?
1: አዎ።
0: ትወጂኛለሽ?
1: አዎ።
0: በእውነት
1: እኔ ልሙትልህ?
0: ታፈቅርኛለሽ?
1: አዎ።
0: ይጣፍጣል?
1: አዎ።
0: ላውጣው? ኖ ኖ ኖ ኖ

አንዱም መቃብር ነው፣ ገዙም መቃብር ነው፣ አንዱም ይሄ ነው የማዝ ነው። የሰውን ነገር ወዲያ ትቶ ያላትን ነገር ተመልክቶ ትሬ ቆርጥሞ አመቶ

0: ቃል ወድን ኢትዮጵያ ሀገሬ ረግደይ ረግደይ ረግደይ ረግደይ
1: ፈራፋከ ክራፊ ሀገራችን እንደሰሳ ልበሙሉ እንዳልበሳ የተስፈረፈው በተመንጃው ፊት ሰው የማያልፈው ፍራፌ ጦር አለቃ በጦራው ድማ ጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፈ ሀገራችን እንደሰሳ ልበሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በለው በለው ሲል ቶማትሮ ገዳይ ያገሩን ጠላት ስንቅስ ሃይሞረው ያንድ ቀንራት ቶማትሮ ገዳይ ያገሩን ጠላት ፍራፋከ ክራፊ ዘራ ወንደለቅ በቃ ከራ ፍራ

አልተመለስኩም ወዲያው ሄድኩ እኔ ንብላ አኛልኩም አልተመለስኩም ወዲያው ሄድኩ እኔ ንብላ አኛልኩም የቀድሞ ዘመን ስፍታት በጾም ቀናሳን መብላት ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ የኛ መድኃኒት አይነቶች በብዙ አሉን ቅመሞች ነገር ግን እኔ ሳስበው ስራ ስሩ መልካም ነው ነገር ግን እኔ ሳስበው

በጤና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ አይከለክልም ምግብ የኛ ስራቱን ከባድ እንዲያው በባዶ ወደ የኛ ስራት ከባድ እንዲያው በባዶ ወደ የጌታችንን

kadamin bihon balana par masain andi batom kan yam zorou lagize madra janam andi batom kan zorou lagize madra janam ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስከ

ሰው በሰው ላይ የገባ አላስከባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት እንዲህም አርገው ቢሰሩት መፍረሱ አይቀርም።

ሰው ስራ ሳሩን ቅጠሉን አኮራ እውቀቱስ ያንተ መሰለኝ በአብነት አድነኝ እውቀቱስ ያንተ መሰለኝ በአብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናችን

የሰሞኑ ጋብቻን ድንቀነቱ ከቀድሞች ጉን መለየቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ

አገራችን ጎንደር ስማችን መንዜ ነው አገራችን መንዜ ስማችን ጎጃሜ በነካኩንና ጉዳችን በለያስ ገባጋሽ አይ አይ ሰሰ

አስደክተሽኛል ቅጠል ምናምን እንዲህ ያደርግም ፍቅርሽ ብቻውን የሷ ፍቅር አልኮይን ሲጀምር የፉዲዲዲዲ

ሳታስፈቅጂ ሄዳለሁ ያልሽው እኔን ሳታስፈቅጂ ይሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው አስገባ።

ማታ ሞቼ ተቀብሬ በቃልቆልኝ ተቀብሬ አባቴም ተጠርሰው አይ ልጄ ወንዳታው ልጄ ልጄ ወንዳታው አይ ወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን

ወገኔ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬ ውካ ወገኔን አረ

ሲያስጨኒ ቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨኒ ቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ ናገኘው ዘንድሮ አይ ውድኝ የሚያልሽው የጠላሁሽ የታል አይ ውድኝ የሚያልሽው የጠላሁሽ የታል